ሽሩን ሀሽሩን ካል ካልን ከኪና ሰኩማተራ ደሙ አደረኝው ለምሳሌን ቀፊ ተቆዘረብ ይደሙን ጀምሮ ከዳ ሀሳቡ ሽሩን ማናጅማ አናችጌ ወሰካራ ከመንታ ባቡደን አይዲድ ሰሁ ወንዳ አካውደካ ኤፍሲ ይዙዋ ወጥ ደገ ኤፍሲ ካኑዙዋ ታሩኒ ግደም በሎሜ ደማ ካይሱን ኩንሺ ያዲ ለብሌድ ሰረን ካይኪን ስካዳዳ ላፕኮት ዳ ሰረን ካይኪ ወደንዳ ስኪችኪን ሌዳ ኢደም አይደ ሰሁን ኩ ወኒ ፋሰንጀ ያሰንታ ሲያቴመካ ከይሸረዳ ከይደቀፋ ወን ኢንጂኒያ ባ ባንጊዳ ኦሲሉሉ ኮኩማ አኪላለም በወያ ከማን ሀካ ስፍሊ ተራ ስፍሊ ኤኤ ቢውሽዳ ተራ ተራ ስፍሊ ተፋታንዘ ተይመካ አንን ኩማ አና ጂጊር ወኒ አቡበከር መሐመድ አብደላሂ ወንዳ የርዳ ዋለት ንሺ ወነ ተከሮ ከዳ ካትን ንጅረ ኩዲ ለኩማ ኩዲ አችኪ አካን ቲቲን ግደንዙ idan Allah ya sa ji wannan sanarwa sai ya kira lambar waya kamar haka 0917 0582.